0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እሁድ ነሐሴ 24 ቀን 2018 ዓመተ ምህረት ጤና ይስጥልን የዶቼ ቬለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ዮሐንስ ገብረ እግዚአብሔር አብረናችሁ እንቆያለን። የዓለም ዜናን ተከትሎ ሳምንታዊ የንዋይ ዝግጅት ይቀርባል። የዛሬው የንዋይ ዝግጅት በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዝዳንት የኦሊሴጉን ኦባሳንጆ አዲስ የሰላም ጥረት በፌደራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት ምን ያህል ሊያረግብ ይችላል ሲል ያጠይቃል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉን በመጋበዝ የምሽቱን የዓለም ዋና ዋና ዜናዎች ዮሐንስ ገብረ እግዚአብሔር ያሰማናል።
0: የዲደብሊው ዜና።
2: ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያም ዋና ዋናዎቹ። የዛምቢያ ተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል እንደተከሰሱ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን ሙንዱብሊ እንደ ጉርጉርሳውያን አቆጣጠር ባለፈው ነሐሴ 13 ቀን 2026 በሀገሪቱ በተካሄደ ምርጫ ፕሬዚዳንት ሂቺለማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግስት ታማኝ ወታደሮችና በሀገሪቱ ያሉ የሩሲያ የአፍሪካ ጓድ ጦር አባላት ድጋፍ መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷን ተነገረ። እስራኤል በማዕከላዊ ጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የሶስት ዓመት ሕፃን ነው ተብሏል። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ በኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስቴር አስታወቀ። የጋራ ምክክሩ እንደ ጉርጉርሳውያን አቆጣጠር በነሐሴ 7 ቀን 2026 በሳውዲ አረቢያ በተፈረመው የመካ የጋራ የመከላከያ ስምምነት መሰረት የሚካሄድ ነው ተብሏል። በቻይናና ኔፓል ድንበር አዲስ ቅጽበታዊ የጎርፍ አደጋ ሊኖር እንደሚችል የሁለቱ ሀገራት ባለስልጣናት ዛሬ አስታወቁም። በተለይ በቻይና በጎርፍ ምክንያት የተፈጠረው ሐይቅ ሌላ ጥፋት ያደርሳል ተብሎ ተሰግቷል። ዜና በዝርዝር። የዛምቢያ ተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል እንደተከሰሱ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን ሙንዱብሊ እንደ ጉርጉርሳውያን አቆጣጠር ባለፈው ነሐሴ 13 ቀን 2026 በሀገሪቱ በተካሄደው ምርጫ ፕሬዚዳንት ሂቺለማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። ፖለቲከኛው ከአንድ ሌላ የተቃዋሚ ፓርቲ አመራር ጋር በፖሊስ ቁጥጥር ስር ውለው ቤታቸው ሲፈተሽ የጦር መሳሪያ እንደተገኘና የታጣቂ ኃይሎችን ለማደራጀት ሲያሰይሩ እንደነበር የሀገሪቱ ፖሊስ አስታውቋል። ባሪያን ሙንዱብሊ ትላንት ፍርድ ቤት ቀርበው የሀገር ክህደት ወንጀል ክስ የተመሠረተባቸው ሲሆን እሳቸው ግን በጠበቃቸው በኩል ድርጊቱን እንዳልፈጸሙ ክደው ተከራክረዋል ሲል አዣንስ ፍራንስ ፕረስ ዘግቧል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግሥት ታማኝ ወታደሮችና በሀገሪቱ ያሉ የሩሲያ የአፍሪካ ጓድ ጦር አባላት ድጋፍ መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷ ተነገረ። የወታደራዊ ሁንታው ታማኝ ጦር በሩሲያ የአፍሪካ ወታደራዊ ጓድ በመታገዝ ከአርብ እስከ ትላንት ድረስ በከተማዋ በነበሩ አማጺ ወታደሮች ላይ ብርቱ ጥቃት መፈጸማቸውን ታውቋል። በጥቃቱ ቁጥራቸው በውል ያልተገለጸ አማጺ ወታደሮች መገደላቸውንና መማረካቸውን የሀገሪቱን ጸጥታ ምንጮች ዋቢ አድርጎ የፈረንሳይ ዜና አገልግሎት ዘግቧል። የሀገሪቱ ቴሌቪዥን ጣቢያ በበኩሉ አማጺ ወታደሮች እጅ ሲሰጡ በተንቀሳቃሽ ምስል አስደግፎ አቅርቧል። የመንግሥት ጦር አባላት ቤተ መንግሥቱንና ወታደራዊ አገልግሎት ጭምር የሚሰጠውን በከተማዋ የሚገኘው የአውሮፕላን ማረፊያ መልሰው ተቆጣጥረዋል ነው የተባለው። የከተማ ነዋሪዎች እንዳሉት በኒያሚ በዛሬ ዕለት አንጻራዊ ሰላም በመስፈኑ ሱቆችን ጨምሮ አገልግሎት ሰጪ ተቋማት ስራ ጀምረዋል። በማዳመጥ ላይ ያላችሁት ዶቼ ቬለ ነው። እስራኤል በማዕከላዊ ጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የሶስት ዓመት ሕፃን ነው ተብሏል። የጋዛ የጤና ምንጮችን ጠቅሶ ሮይተርስ የዜና ወኪል እንደዘገበው በዴር አልባላህ በተፈጸመ የአየር ጥቃት ቁጥራቸው በውል ያልታወቀ ፍልስጤማውያንም ቆስሏል። የእስራኤል የመከላከያ ሰራዊት ዛሬ ባሰራጨው መግለጫ ደግሞ በስፍራው በእስራኤል ወታደሮችና ሲቪሎች ላይ ጥቃት ለመሰንዘር ሲዘጋጅ ነበር ያለውን ግለሰብ መግደሉን አስታውቋል። መግለጫው አክሎም በትላንትናው ዕለትም በጋዛ ሰርጥ የሐማስ አባላት ናቸው ያላቸውን አምስት ታጣቂዎችን መግደሉን አክሏል። በአሜሪካ ፕሬዚዳንት ዶናልድ ትራምፕ አደራዳሪነት እንደ ጎርጎሮሳውያን አቆጣጠር ባለፈው ጥቅምት ወር 2026 በእስራኤልና ሐማስ መካከል የተኩስ አቁም ስምምነት ከተደረሰ ወዲህ የተገደሉ ፍልስጤማውያን ቁጥር ከ1300 በላይ መድረሱን ዜናው አክሏል። ለተኩስ አቁም ስምምነቱ መጣስ አንዱ ሌላኛውን እየወነጀለ ነው። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ በኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስቴር አስታወቀም። የጋራ ምክክሩ እንደ ጎርጎሮሳውያን አቆጣጠር በነሐሴ 7 ቀን 2026 በሳውዲ አረቢያ በተፈረመው የመካ የጋራ መከላከያ ስምምነት መሰረት የሚካሄድ ነው ተብሏል። ሀገራቱ የደረሱበት የመግባቢያ ሰነድ በአንድ ሀገር ላይ የተቃጣ ጥቃት በሁለቱም ላይ እንደተፈጸመ በመቁጠር በጋራ ምላሽ ለመስጠት የሚያስችላቸው እንደሆነ የሮይተርስ ዘገባ ያመለክታል። ከዚህ በተጨማሪም በሀገራቱ መካከል የመከላከያ አቅምን ለማጠናከር እንደሚያግዝም ዜናው አክሏል። በአሜሪካ፣ እስራኤልና ኢራን መካከል የተቀሰቀሰው ጦርነት ክፉኛ የተጎዳችው ሳውዲ አረቢያ በአካባቢው ተገዳዳሪ ኃይል ሊያደርጋት የሚያስችላት አጋር ፍለጋ ስታትር እንደቆየች መረጃዎች ያመለክታሉ። በቻይናና ኔፓል ድንበር አዲስ ቅጽበታዊ የጎርፍ አደጋ ሊኖር እንደሚችል የሁለቱም ሀገራት ባለስልጣናት ዛሬ አስጠነቀቁ። በተለይ በቻይና በጎርፉ ምክንያት የተፈጠረው ሐይቅ ሌላ ጥፋት ያደርሳል ተብሎ ተሰግቷል። የኔፓል ባለስልጣናት ዛሬ ጠዋት በነዋሪዎች የእጅ ስልክ ባስተላለፉት የማስጠንቀቂያ አጭር የጽሑፍ መልእክት ባለፈው ሮብ ከፍተኛ ጉዳት በደረሰበት አካባቢ ተጨማሪ ቅጽበታዊ ጎርፍ ሊኖር እንደሚችል በመጥቀስ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። የቻይና ባለስልጣናት በበኩላቸው ከኔፓል ጋር በሚያዋስነው ድንበር አካባቢ የተፈጠረው ሐይቅ ሌላ አደጋ ሊያስከትል እንደሚችል አስጠንቅቋል። ኔፓልና ቲቤት በሚዋሰኑበት ተራራማ አካባቢ በደረሰ የጎርፍ አደጋ የሞቱ ሰዎች ቁጥር 781 የደረሰ ሲሆን ከ3000 በላይ ደግሞ እስካሁን ደብዛቸው አልተገኘም። ይህ ዶቼ ቬለ ነው። አርማጮች፣ ዜናውን ለማጠቃለል አርስቶችን አንዴ በድጋሚ ላስታውሳችሁ። የዛምቢያ ተቃዋሚ ፓርቲ መሪ በሀገር ክህደት ወንጀል እንደተከሰሱ የሀገሪቱ አቃቤ ሕግ አስታወቀ። ባሪያን ሙንዱብሊ እንደ ጎርጎሮሳውያን አቆጣጠር ባለፈው ነሐሴ 13 ቀን 2026 በሀገሪቱ በተካሄደ ምርጫ ፕሬዚደንት ሂቺሌማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግሥት ታማኝ ወታደሮችና በሀገሪቱ ያሉ የሩሲያ የአፍሪካ ጓድ ጦር አባላት መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷ ተነገረም። እስራኤል በማዕከላዊ የጋዛ ሰርጥ ፈጸመችው በተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የሕክምና ምንጮች አስታወቁ። ከሞቱት አንደኛው የሶስት ዓመት ሕፃን ነው ተብሏል። ቱርክ፣ ሳውዲ አረቢያና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ በኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስቴር አስታወቀም። የጋራ ምክክሩ እንደ ጎርጎሮሳውያን አቆጣጠር በነሐሴ 7 ቀን 2026 በሳውዲ አረቢያ በተፈረመው የመካ የጋራ የመከላከያ ስምምነት መሠረት የሚካሄድ ነው። በቻይናና ኔፓል ድንበር አዲስ ቅጽበታዊ የጎርፍ አደጋ ሊኖር እንደሚችል የሁለቱም ሀገራት ባለሥልጣናት ዛሬ አስጠነቀቁም። በተለይ በቻይና በጎርፉ ምክንያት የተፈጠረው ሐይቅ ሌላ ጥፋት ያደርሳል ተብሎ ተሰግቷል። ውድ አድማጮች፣ ለዛሬ ያልነው ዜና በዚሁ አበቃም።
1: ለዓለም ዜናው ዮሐንስ ገብረ እግዚአብሔርን አመሰግናለሁ። በሙዚቃ ፋታውስደን ተመልሰን እንገናኛለን።

0: አድማጮች በመከታተል ላይ የምትገኙት ከዶች በለ ራዲዮ የለተሁድ ስርጭታችን ነው። አሁን ሳምንታዊ የንዋይ ዝግጅት የሚደመጥበት ሰዓት ላይ ደርሰናል። በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከል የተፈጠረው ውጥረት ለማርገብ በሳምንት መጀመሪያ በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዝዳንት ኦሌሴጎን ኦባሳንጆ ወደ መቀሌ አምርተው ነበር። ይህ የኦባሳንጆ አዲስ የሰላም ጥረት በፌደራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት ምን ያህል ያረግብ ይችላል ሲል ያጠይቃል የዛሬው የንዋይ ዝግጅት። ውይይቱን የመራችው ሂሩት መለሰ ነች። ከዝግጅቱ ጋር መልካም ቆይታ።
1: ጤና ይስጥልን አድማጮቻችን። በኢትዮጵያ ፌደራል መንግስትና በትግራይ ክልል መካከል የተፈጠረው ውጥረት አሁንም እንደቀጠለ ነው። በመካከሉም የክልሉ ባለስልጣናት በመቀሌና በሌሎች አካባቢዎች የድሮን ጥቃቶች መፈጸማቸውን አስታውቀዋል። ውጥረቱ በተባባሰበት በዚህ ሳምንት ሰኞ በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ መቀሌ መሄዳቸው መሰማቱ የሰላም ውጥረት እንደገና የመንቀሳቀሱ ተስፋ ተደርጎ ተወስዷል። በኦባሳንጆና በህወሓት ሊቀመንበር በደብረ ጽዮን ገብረ ሚካኤል መካከል ባለፈው ሰኞ የተደረገው ውይይት በህወሓትና በፌደራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ እንደነበረ የትግራይ ክልል የኮሙኒኬሽን ቢሮ ባወጣው መግለጫ አስታውቋል። ከኢትዮጵያ መንግስት በኩል ግን እስካሁን ስለ ኦባሳንጆ ጉብኝት የተባለ ነገር የለም። ይሁንና አዲስ ለተጀመረው ለዚህ የሰላም ጥረት በኢትዮጵያ የሚገኙ የአሜሪካና የአውሮፓ ህብረት አባል ሀገራት እንዲሁም የሌሎች ምዕራባውያን ሀገራት ኤምባሲዎች ድጋፋቸውን አስተዋውቀዋል። ያም ሆኖ ዲፕሎማቶቹ ዳግም ጦርነት እንዳይቀሰቀስ ስጋታቸውን መግለጻቸው ጥሪም ማስተላለፋቸው አልቀረም። የኦባሳንጆ አዲስ የሰላም ጥረት በፌደራል መንግስትና በትግራይ ክልል መካከል የተፈጠረውን ውጥረት ምን ያህል ሊያረግብ ይችላል? ተግዳሮቶቹስ? የዛሬው ንዋየ ዝግጅት ትኩረት ነው። በዚህ ውይይት ላይ የሚሳተፉ አራት እንግዶችን ነበረ የጋበዝነው። ለአሁኑ የተገኙልን ሶስቱ ብቻ ናቸው። እነርሱም አቶ አብዱራህማን ሰኢድ የአፍሪካ ቀንድ ጉዳዮች ተመራማሪ፣ አቶ ነጋልኝ መኳንንት የዓለም አቀፍ ግጭትና ዲፕሎማሲ ተመራማሪ እንዲሁም አቶ አወት ልጃለም የህግ ባለሙያና ተንታኝ ናቸው። እንግዶቻችን ጥሪያችንን አክብራችሁ በዚህ ውይይት ላይ ለመሳተፍ ስለተገኛችሁልኝ በጣም አመሰግናለሁ። እንግዲህ ኦባሳንጆ መቀሌ ሲሄዱ ያሁኑ የመጀመሪያቸው አይደለም። በሰኔ ወርም መቀሌ ነበሩ። የዚህ ሳምንት የኦባሳንጆ የሰላም ጥረት ግን የተለየ ትኩረት የሳበ ይመስላል። እናንተ እንዴት አገኛችሁት? ከአቶ ነጋልኝ እንጀምር።
2: እኔ እንኳ በጣም የተለየ ሰርፕራይዝ ወይም ትልቅ ነገር አድርጌ ለመውሰድ በጣም ይቸግረኛል። ምክንያቱም ከዚህ ቀደምም ተከታታይ የሆነ ሁለቱን አካላት የማግባባት ስራ አንዱ ተቀጥላ ነው። ነገር ግን አሁን በተለይም አጀንዳ ለመሆን የበቃውና ትኩረት ሊስብ የቻለው እንደሚታወቀው በቅርብ በትግራይ ክልል የተደረጉ የድሮን ጥቃቶች እንዲሁም አሁን ክልሉ በተለይም የህወሓት ኃይሎች ከሌሎች ኢትዮጵያ ውስጥ የሚንቀሳቀሱ እና ከሌሎች ሀገራትም ካሉ ኃይሎች ጋር ጥምረት ፈጥረው የፌደራል መንግስቱ ጋር ያነጣጠረ እርምጃዎችን ለመውሰድ ንግግር እያደረጉ ባሉበት ወቅት እንደዚህ አይነት ውይይት እና የኦባሳንጆ መሄድ ከዛ ጋር በማገናኘት ነው የተለየ ትኩረት የሚሰጠው እንጂ ከዚህ ቀደም ተደጋጋሚ ውይይቶችን ተደጋጋሚ ጉብኝቶችን አድርገው በዚህ ልክ መግለጫም እንደተጠቀሰው በሌሎች ሀገራትም አልወጣም። በሚዲያውም በኩል ይህን ያክል ትኩረት አላገኝም እና አሁን ካሉት ወቅታዊ ሁኔታዎች እንዲሁም ከተፈጸሙት የድሮን ጥቃቶች አኳያ ምን አይነት እንድምታ ይኖረዋል ከሚል አኳያ ይመስለኛል ሰሞኑን ትኩረት የሰጠው።
1: አቶ አወት እርሶስ እንዴት አገኙት?
3: ያው የተወሰነ ትኩረት ስበዋል። አዲስ አይደለም የኦባሳንጆ ጥረት። ከዚህ በፊትም ያው በተደጋጋሚ መጥተው ያውቃሉ። አሁን ትንሽ ውጥረቱ ኦልሞስት ጫፍ ላይ የደረሰ ስለመሰለ፣ በእርግጥም ውጥረት ብቻ ሳይሆን የድሮን ጥቃቶች በተደጋጋሚ በተለያዩ የትግራይ አካባቢዎች በመቀሌ ከተማም ጨምሮ መፈጸሙን ያው የሚታወቅ ነው። ስለዚህ ጦርነቱ እንዳይጀመር ወይም ደግሞ ተጀምሯል ብሎ መከራከርም ይቻላል እንዳይባባስ ለማርገብ በሚል ጥረት ነው የሚመስለው። ይሄ ምን ያህል ውጤታማ ይሆናል በፌደራል መንግስት ስለዚህ ጉዳይ ምንም የተባለ ነገር የለም። በትግራይ ክልል በኩል ሲገለጽ የሰማነው በቃ በድንገት ነው የመጡ ከዛ በኋላ ተገናኘን እንደዚህ ነገሮች አስቀመጠን ወዘተ የሚል ነው። ስለዚህ በደንብ ታስቦበት ይሄ ነገር ከዚህ በፊትም በተደጋጋሚ ያው የጦርነቱ ስጋት አለ እየተባለ እናንተም ስትሰሩ ነበር መደቦች እኛም ስናገር ነበርና ተሸላጊው ትኩረት አግኝቷል ብዬ እኔ አላስብም። ወል ጥሩ ነው ጥሩ ነው እንደዚህ አይነት መኖሩ ግን አለሻለል ከዚህ በላይ ይሄ ነገር በድርድር ካልተፈታ ወደ መጥፎ የሆነ ነገር ይሄዳል ተብሎ ይበልጥ ትኩረት ቢያገኝና ይበልጥ ቢሰራበት ነው እኔ ሞር ውጤታማ ይሆናል ብዬ የማስበው።
1: አቶ አብዱራህማን እርሶስ እንዴት አዩት?
4: የፕሪቶሪያ ስምምነት መፍረስ ከጀመረ ከልክ ከስምምነቱ እንደተፈረመ በኋላ ነው። ለምሳሌ በሚዲያና በሌላ ጸረ ህወሓት በኢትዮጵያ መንግስት በኩል ሲሰራበት ቆይተዋል። ታጣቂ ኃይሎችን ሳይቀር ማስታጠቅና በአፋር ክልል እዛ ላይ ካምፕ እንዲሰሩም ተፈቅዶላቸው ቆይተዋል። ሌላው ደግሞ የህወሓትን ከመደበኛ ፓርቲ ከመሆን መሰረዛቸውም እና ብዙ ጸረ ፕሪቶሪያ የሆኑ አሰራሮች እዛው ቆይተዋል። በኢትዮጵያ መንግስት ደግሞ ጸረ ህወሓት ያላቸው አስተያየት ደግሞ ምናልባት ህወሓትን ትጥቅ ማስፈታቱ በሙሉ እንዳልተሰራበት በተለይ ደግሞ የከባድ መሳሪያ እንዳላስረከቡ ተብሎ ክስ ሲሰነዘር ቆይተዋል። ለማንኛውም ግን በህወሓት በኩል ለአፍሪካ አንድነትና ለዓለም ክሳቸው ሲያቀርቡ ቆይተዋል። የዓለም ማህበረሰብ ብዙ ትኩረት ሳይሰጠው ቆይተዋል እስካሁን ማለት ነው። ይሄ በአሁኑ ጊዜ የአባሳንጆ መምጣት ወደ መቀለ ወይም የአውሮፓ ህብረት አምባሳደሮች ያወጡት ስቴትመንትስ በሙሉ ለዲፕሎማሲ ኮንሰምፕሽን ተብሎ ነው እንጂ ጉዳዩን ለመፍታት ተብሎ አይደለም የሚል አስተያየት አለኝ። በተለይ ደግሞ በአሁኑ ጊዜ የኢትዮጵያ ፌዴራል መንግስት በተጠናከረበት ጊዜና እንዲሁም ሰራዊቱን እንደገና አደራጅቶ በቴክኖሎጂም ታጥቀ ያለው በሚልበት ጊዜ ብዙ ስጋት ስለማይታያቸው በመንግስት ላይ ብዙ ትኩረት ሳይሰጡት ይቆያሉ። ትኩረት የሚሰጡበት ጊዜ መንግስትና ተቀናቃኝ ኃይሎቹ የተመጣጣኝ የሆነ ኃይል ሲኖራቸውና አንዱን ሌላውን የማፍረስ በተለይ የኢትዮጵያ መንግስትን የማስወገድ አቅም ሲኖረው ያኔ ምናልባት ሊንቀሳቀሱና ጉዳዩን ትኩረት ሊሰጡት ይችላሉ። እስካሁን ግን ብዙ የተሰጠ ትኩረት የለም። በህወሓት በኩልም የተባለው የአቦሳንጆ ወደ መቀለ መምጣት ብዙ ለውጥ የሚያመጣ አይደለም። በተለይ ደግሞ ከዚህ በፊትም ለፎሎው አፕ መደረግ የነበረባቸው ጉዳዮች ሳይደረጉ ቆይተዋል እየተባለ ነው ያለው። ስለዚህ ሁኔታው ስቴተስ ኮ እንዳለ ሆኖ ምናልባት ወደ ጦርነት የሚደርስበት ሁኔታ ደርሰዋል። እንደተባለው ደግሞ የድሮን ጥቃቶች ኦልሬዲ በህወሓት ላይ እና በመቀሌና ትግራይ ውስጥ እየተፈጸመ ስለሆነ የሚቀረው ምናልባት የህወሓትን ግብረ መልስ እና የነሱ ኦፊሻሊ ጦርነት ላይ መግባታቸው ብቻ ነው። ይህም ብዙ ሩቅ አይመስለኝም። በተለይ ደግሞ ባደረጉት በአሁኑ ጊዜ ጥምረት ከፋኖ ከሶማሊያዎች ከኦሮሞዎች እና ከሌሎች ኃይሎች ጋራ የዚህ ግብረ መልስ ሊሆን ይችላል እና ህወሓቶች በአሁኑ ጊዜ በኢትዮጵያ ፌዴራል መንግስት ላይ ያላቸው እምነት ጎድለዋል። ብዙ አማራጭ የላቸውም እና ጦርነት የመግባቱ ዋናውና ብቸኛው አማራጭ ሆኖ እየቀረበባቸው መጥተዋል። በአሁኑ ጊዜ
1: እንግዲህ የምዕራባውያን ሀገራት ዲፕሎማቶች አዲሱን የሰላም ጥረት እንደሚደግፉ ተናግረዋል፣ ግን ስጋታቸውንም መግለጻቸው አልቀረም። ሁለቱ ወገኖች ወደ ጦርነት እንዳይገቡም አሳስበዋል እና ማሳሰቢያቸው ምን ያህል በሁለቱ ወገኖች ላይ ተጽዕኖ መፍጠር ይችላል? አቶ ነጋልኝ እንደ ዓለም አቀፍ ግጭትና ዲፕሎማሲ ተንታኝ ምን ተረዱ?
5: በተለይም ከፕሪቶሪያ ስምምነት በኋላ በተለያዩ ጊዜያት ሲደረጉ ከነበሩ ውይይቶች ማግስት፣ ከኦብሳንጆም የተለያዩ ጉብኝቶች ማግስት እነዚህ የአውሮፓ ሀገራት እንዲሁም ካናዳ እንደ ኖርዌይ፣ ዩናይትድ ኪንግደም፣ አሜሪካን ጨምሮ እንደተጠቀሰው የተለያዩ መግለጫዎችን አፕሪሺየት እናደርጋለን፣ ግጭት ሲፈጠር ደግሞ እስካሌት ሲያደርግ ደግሞ ኮንሰርነን እያሉ በተለያዩ ጊዜያት መግለጫዎችን ያወጣሉ። ይሄ አንዱ የዛ አካል ነው። ነገር ግን አሁን ካለው ወቅታዊ ሁኔታ እሱን አሳሳቢነት ለመግለጽ የተደረገ የዲፕሎማሲ ኮሚኒኬሽን ነው። ይሄ ግን አንድ ነገር ይነግረናል ማለት እንዲሁም ማይታለፍ አንደኛ አሁን በአገሪቱ ውስጥ ያለው በተለይም በህዋትና በፌደራል መንግስት ያለው ሁኔታ ከዚህ ቀደም ላለፉት 3 ዓመታት 4 ዓመታት ከፕሪቶሪያ ስምምነት በኋላ የነበረው ቃላት የመወራወር ሁኔታ ብቻ ሳይሆን አስጊ የሆነ የጦርነት ድባብ እንዳለ ያሳያል። አንደኛ መግለጫዎቹ በእርግጠኝነት በጣም ከዚህ ከፍ ያሉ መግለጫዎች ወጥተዋል። በጣም አሳሳቢ የሆኑ መንግስትንም ህዋትንም ከፍ ያሉ ቃላት የተጨመሩበት መግለጫዎች ወጥተዋል። ይሄኛው በጣም ዲፕሎማቲክ ነው፣ ያሳስበናል፣ ውይይቱ መጀመሩ በበሳንጁ ደስ ይለናል የሚሉ ናቸው። ይሄኛው በጣም ዲፕሎማቲክ ነው፣ ከዚህ በላይ ጠንካራ መግለጫዎች ወጥተዋል። ስለዚህ ነገር ግን አሁንም ይሄም በተለይ ደግሞ ሰብሰብ ያሉ ኤምባሲዎች እንዲሁም አሜሪካን ጨምሮ መግለጫ ማውጣታቸው አንደኛ አሁን ሁለቱ አካላት በተለይም በህዋትና በፌዴራል መንግስት መካከል ያለው ውጥረት ደረጃ ከፍተኛ መሆኑን የሚያሳይ ነው። ሁለተኛ መሬት ላይ የሚታዩ ነገሮች አሉ። አንደኛ ጥቃቶች አሉ። ሁለተኛ ነገር በተለያዩ ቦታዎች ላይ ውጥረቶች ያለፉ ግጭቶች ነበሩ፣ ሰዎች የሞቱበት፣ በሁለቱም ኃይሎች ላይ የሰው ኃይል የጠፋበት ግጭቶች ነበሩ። ስለዚህ ጉዳዩ እንደው ከዚህ ቀደም እንደነበረው የቃላት መወራወር ብቻ ሳይሆን መሬት ላይ ያለ አስጊ ደረጃ ደርሷል። ስለዚህ ይህን የሚያሳይ ነው እነዚህ ሀገራት መግለጫ ማውጣታቸው። ከዛ ባሻገር ግን አንዱና አሳሳቢው ነገርም እነዚህ ሀገራትም እንዲህ አይነት መግለጫ እንዲያወጡ የተገደዱበት ነገሮች ወደ መቀዛቀዝ እና እልባት ወደ ማግኘት ሳይሆን ከፍተኛ የሆነ በሁለቱም ማለት ራሳቸውን የማጠናከር የማደራጀት ወታደር ምልመላ ውስጥ ወደ ጦርነት ሲገባ ለመግባት ሁለት ተፋላሚ ኃይሎች የሚያደርጉት እንቅስቃሴ ውስጥ ነው ያሉት። በትግራይ ውስጥም እንግዲህ በሚዲያም እንደምናየው በተለያዩ መድረኮችም እንደሚገለጸው አስገዳጅ የሆነ የወታደር ምልመላ እየተደረገ ነው። በፌደራል መንግስትም ያልተቋረጠ ይሄው የማሰልጠን እንደዚህ አይነት ነገሮች፣ በሚዲያ ያለው መካሰስ ደግሞ በጣም እየጠነከረ ነው ያለው። በመንግስት ሚዲያዎችም ህወሓት የሚሳልበት የትግራይ ኃይሎች የሚሳሉበት መንገድ ከፍተኛ የሆነ ተደጋጋሚ ዘገባዎች እየወጡ ነው፣ በህወሓት ደጋፊ በሆኑ ሚዲያዎች በኩልም እንደዛው አይነት። ስለዚህ ጦርነት አንዴ ዝም ብሎ በመወራወር ሳይሆን እንደዚህ አይነት ዲቨሎፕመንት ናቸው ጦርነትን ወደ መጨረሻው ጫፍ ወይም ወደ መሬት ላይ ወደ ወረደ ግጭት ውስጥ የሚያስገቡትና የወታደር ምልመላ የቃላት ጦርነት ከዛ መጨረሻ ላይ ያው አክቹዋሊ የሆነ ጦርነት ይፈጠራል። እና ይሄን ሂደት ስለሚገነዘቡ እነዚህ አካላት ወይም እነዚህ የምዕራቡ ዓለም ዲፕሎማቶች እና ኤምባሲዎች ከዛም ደግሞ የኦበሰንጆ የሰሞኑ ግብኝ እሱን አሳከው ይህን መግለጫ አውጥተዋል። እና ጉዳዩ ያለበትን አሳሳቢነት የሚገልጽ ነው እነዚህ ሀገራት በተለይም በዛ ብለው መግለጫ እንዲያወጡ የተገደዱት።
1: አቶ አብዱራህማን፣ በዚሁ ጥያቄ ላይ እንቆይና የምዕራባውያኑ ሀገራት ማሳሰቢያዎች በሁለቱ ወገኖች ላይ ምን ያህል ተጽዕኖ ማሳደር ይችላሉ ብለው ያምናሉ?
4: ጉዳዩን ሲሪየስ ከወሰዱት ተጽዕኖ ማሳደር ይችላሉ። ለምሳሌ የእገዳ ነገሮች አሉ። በአሜሪካ በኩል በተለይ ኃይለኛ መሳሪያ ነው እገዳ ከፈጸሙ ኢትዮጵያ መንግስት ላይ ብዙ ጫና ሊፈጥሩበት ይችላሉ። በአውሮፓ ህብረትም እንዲሁ በኢኮኖሚና በዲፕሎማሲ ብዙ ጫና ሊያደርጉ ይችላሉ። እስካሁን ግን የዛ ፍላጎት ወይም የዛ ቅደም ተከተል ፕራዮሪቲ የሚሰጠው ጉዳይ ሆኖ አይታየኝም ለአሜሪካኖችም ለአውሮፓ ህብረትም። ምክንያቱም ሌላ ታላላቅ ጉዳዮች የዩክሬን፣ የኢራን እና ሌሎች የዓለም ጉዳዮች የቻይና ምናምን ስላሉ በአሁኑ ጊዜ ምናልባት ይህን ነገር እስካሁን ኃይለኛ ትኩረት የሚሰጥ ነገር አይደለም። ሁለተኛው ግን ዋናው በሁለቱ ተቀናቃኝ በኩል የግጭት ጉዳዩን በድርድር የመፍታት ፍላጎትና ዝግጁነት ሲኖር ብቻ ነው ሌላ አማላጅ ወይም ሚዲየተር ስራውን በደንብ መስራት የሚችለው። እዚህ ላይ ኦባሳንጆም ይሁን አፍሪካን ዩኒየን እና ሌሎችም በአሁኑ ጊዜ በኢትዮጵያ መንግስት በኢትዮጵያ ፌዴራል መንግስት የዛን ያህል ፍላጎት ያለው አይመስልም። ምክንያቱም ህወሓት በጣም እንደተዳከመ እያየው ነው። ህወሓት ተከፋፍለዋል። ህወሓት የህዝብ ተቀባይነቱም ቀንሰዋል ከነበረበት ሁኔታ። ስለዚህ ምናልባት ከህወሓት ጋር ተደራድሮ መፍትሄ የመድረስ ብዙ ፍላጎት አይኖረውም፣ ስጋትም ስለማይኖራቸው ማለት ነው። በህወሓት በኩል ደግሞ የፌዴራል መንግስት የሚሰራው ያለው ስራዎች በሙሉ ህወሓትን ይበልጥ የሚያዳክም እንጂ በድርድር ለመፍታት ዝግጁነት እንደሌለው እየታያቸው ነው። ስለዚህ በዚህ ምክንያት የሆነ አይነት ድርድር ይሁን የውጭ ጫና ብዙ ኢፌክቲቭ የመሆን እድሉ በጣም የተወሰነ ነው ማለት ይቻላል።
1: አቶ አወት ሁለቱ ተዋዮች በሰጧቸው ትንተናዎች ወይም ሐሳቦች ይስማማሉ እርሶ?
3: በአመዛኙ እስማማለሁ። እኔ ምንድነው ማለት አሁን የመራዋያኑ የሰጧቸው መግለጫዎች ስቴትመንቶች ጉዳዩ እየተከታተሉት እንደሆነ ምን ላይ እንደደረሰ እንደተረዱት ነው የሚያሳየኝ ለኔ ማለት ነው። ግን ደግሞ ጫናው ምን ያህል ይሆናል? ለምሳሌ ውጤታማ ይሆናል ወይ የማስቆም የመግታት ውጤት ይኖራል ወይ በየሳስብ አይመስለኝም። አሁን ችግሩ ምንድነው የመራዋያኑ ያው ብዙ ጊዜ በጣም ጉዳት ከደረሰ በኋላ ነው ብዙ ጊዜ አክቲቭ ሆኖ የሚመጡት ማለት ነው። ከዚህ በፊት ብዙ ጊዜ ደብዳቤ እየጻፈ ምን እየተባለ ነበር ግን ምንም አላሉም ነበር ማለት ነው። ስለዚህ ውጤት እንዲኖረው በትክክል ከዚህ በላይ አክቲቭ በመሆን ማለት ነው ወደ ጠረጴዛ መምጣት አለባችሁ ብሎ ፕሮአክቲቭ የሆነ እንቅስቃሴ ካላደረጉ በስተቀር ኦኬ መግለጫው ጉዳዩ እንደገባቸው እንዳሳሰባቸው ምን ሊከሰት እንደሚችል ጉዳዩን ያዩት እንደሆነ ያሳያል። ግን ከዛ በዘለለ የተጨበጠ እንቅስቃሴ ካላደረጉ በስተቀር ብዙ ውጤት ይኖራል ብዬ እኔ አልገምትም ማለት ነው። ለምሳሌ የማስቆም ውጤት ማለት ነው። አደጋው ሁላችን ተስማምተናል አደጋ እንዳለ። ምክንያቱም ዝም ብሎ አደጋ ብቻ ሳይሆን የተጀመሩ ጥቃቶችም ስላሉ በትግራይ በኩል ግብረ መልስ ነው የቀረው እንግዲህ ወደ ሙሉ የሆነ ጦርነት ለመግባት ግብረ መልስ ነው የቀረው። ጥቃት ካለ የአየር ጥቃት ካለ ያው ጦርነት ተጀምሯል ነው የሚባለው። ስለዚህ ከመግለጫ በዘለለ ስራ ካልሰሩ በስተቀር እኔ ብዙም ውጤት ይኖራል ብዬ አላስብ ማለት ነው።
1: ድንገተኛ ከተባለው የኦባሳንጆ ጉብኝት በኋላ የትግራይ ክልል ኮሚኒኬሽን ቢሮ ባወጣው መግለጫ እንዳለፉት ጊዜያት በክልሉ ውጤት ያላመጡ ያላቸው ውይይቶችን የመድገም ምንም ፍላጎት እንደሌለው አስታውቋል። እንግዲህ ስለ ድርድሩም ቅድመ ሁኔታዎችን አስቀምጧልና የኢትዮጵያ መንግስት እስካሁን ስለ ኦባሳንጆ ጉብኝት ያለው ነገር የለም። የፌደራል መንግስቱ ዝምታና ህወሓት ለውይይት ያስቀመጣቸው ቅድመ ሁኔታዎች ሁለቱን ወገኖች ምን ያህል ለውይይት ሊያቀራርባቸው ይችላል ወይስ ያራርቃቸዋል? አቶ አብዱራህማን፣
4: እንግዲህ ለውይይት መቀራረብ የፕሪቶሪያን ስምምነት ማስፈጸም ብቻ ነው እና በህወሓት በኩል የመጣው ለምሳሌ የቅድመ ሁነት ፕሪኮንዲሽን ከፕሪቶሪያ ጋር የተያያዘ ነው። የአገልግሎቶቹ ሆስቲሊቲ የማቆም በሚዲያም ይሁን በሌላ አገባብ እና ተፈናቃዮች ደግሞ ወደ ቦታቸው እንዲመለሱ የሚሉ ናቸው። እነዚህ ሁሉ በፕሪቶሪያ ስምምነት ላይ ተካተዋል። እሱም ማስፈጸም ጉዳዩን ብዙ ሊያሻሽለው ይችላል። በኢትዮጵያ መንግስት ምናልባት ሊኖራቸው የሚችል ፕሪኮንዲሽን የህወሓት ትጥቅ መፍታት መረጋገጥና የከባድ መሳሪያ ማስረከብ ሊሆን ይችላል። ግን ይሄም በሚዲያተሮቹ እንደ አቦሳንጆ ያሉና የአፍሪካ ዩኒየን የሚሊተሪ አታቼዎች በእነሱ በኩል ማስደረግ ይቻላል። ዋናው እዚህ ያለው ችግር ምንድን ነው? የዚሮ ሰም ጌም ባህል የሚባል አለ። ኮንፍሊክት ሬዞሉሽን ላይ አንዱን ሌላውን አሸንፎ ሙሉ በሙሉ ካልጨረሰው ኮንፍሊክቱን የመጨረስ እድሉ አይኖርም። ስለዚህ የፕሪቶሪያ ስምምነቱም ራሱ ከጦርነቱ ረፍት ለማግኘት እንጂ ፍጹም ለኮንፍሊክቱን ሪዞልቭ ለማድረግ እየተደረገ አይመስለኝም። እስካሁን ያለው ሁኔታዎች ሳመዛዝን ባለፉት 3 ዓመታት ብዙ ችግር አለ። በዚህ ምክንያት ይህንን ጉዳይ የአንዱን ሌላውን የማሸነፍ እና ጦርነቱ በዛ ብቻ ነው ማለቅ ያለበት ተብሎ የሚታመንበት በኢትዮጵያ ፖለቲካል ባህል ላይ ቆይተዋል። የመንግስቱም ስርዓት ቢሆን የኃይለ ስላሴም በሙሉ ተገርስሶ እስካልጠፉ በውይይት ሲፈታ ችግሮች ከተቀናቃኞቹ ጋር ታይቶ አያውቁም። በሂስቶሪካል ማለት ነው፣ በመሳፍንቱም ጊዜ። አሁንም ያለው ይሄ ነው እና ይሄ እስካልሆነ እስከሆነ ድረስ ችግሩ የሚፈታ አይመስለኝም። ወደ ጦርነት የሚገቡበት አዝማሚያዎቹም በጣም እየገፉ ናቸው ያሉት እስካሁን።
1: አቶ ነጋልኝ፣ እርሶስ ምን ይላሉ?
5: የኢትዮጵያ መንግስት እነዚህ ኤምባሲዎች መግለጫ ሲያወጡ፣ በህወሓት በኩል መግለጫ ሲወጣ ምንም የተባለ እንግዲህ እኔ በበኩል የሰማሁት መግለጫም የለም፣ በሚዲያዎችም በዚህ በፓርቲውም በኩል የወጣ ነገር አላየውም። ይሄ ያው የተለመደው ከርተሲ ኮል የሚባል አለ በዲፕሎማሲ። ግን የተለየ ኮንክሬት የሆነ የዲፕሎማሲ ወይም ሌላ የኢኮኖሚ የሚሊታሪ ውይይት ላይኖር ይችላል፣ ከርተሲ ኮል ይባላል። አሁን ይሄኛውም የኢትዮጵያ መንግስት የወሰደው እንዳንድ ከርተሲ ኮል ነው፣ ይህንን የኦባሳንጆን ጉብኝት። ስለዚህ እንዳንድ የተለመደ የዲፕሎማሲ ኢንጌጅመንት አልፈዋለው ነው። ለዛም ዝም ብሎ አልፎታል። ያ ማለት ግን ውይይቶች በውስጣቸው በፓርቲው ወይም በፖለቲካው በሚልቴሩ ውስጥ ያሉ ሰዎች ራሳቸው ምን ሊሆን ይችላል ብለው ውስጣዊ ውይይት ማድረጋቸው አይቀርም። ኦብቪስሊ እንግዲህ ያው ትልልቆቹ ኤምባሲዎችም አሜሪካን ጨምሮ መግለጫ ስለወጡ፣ ስለዚህ ኢትኛዋ የወሰንጆ ውይይት ወይም ኤምባሲዎቹ ያወጡት መግለጫ ይህንን ወቅታዊ የፖለቲካና የዲፕሎማሲ ትኩሳት በጣም ከፍተኛ የሆነ ተጽዕኖ ሊያመጣ ስለማይችል የኢትዮጵያ መንግስት በዝምታ ነው ማለፍ የፈለገው። ለህዝብ ለዓለም አቀፍ ኮሚኒቲ ወይም ለህዝብ የሚሆን መግለጫ ያልወጣው ጉብኝቱን ወይም ኤምባሲዎቹ ያወጡትን መግለጫ እንደ አንድ የተለመደ የዲፕሎማሲ ኮሚኒኬሽን ወይም ከርተሲ ኮል በማየት ከዛ አኳያ ነው የኢትዮጵያ መንግስት ዝምታን የመረጠው ብዬ አስባለሁ።
1: አቶ አወት፣ ሁለቱ ተወያዮች ከሰጡት አስተያየት እርስዎ ምን የተለየ ሀሳብ አለዎት?
3: የኔ ሀሳብ ምንድን ነው፣ አሁን በትግራይ በኩል እነዛ ቅድመ ሁኔታዎች ማስቀመጡ በፌዴራል መንግስት በኩል ሀቀኛ የሆነ እውነተኛ የሆነ ድርድር ሊያደርግ ፍላጎት የለውም ብሎ ተስፋ የመቁረጥ ማለት ላይ ካለሽ አይደለም። እንደዚህ ጊዜ ለመግዛት ነው እንደዚህ አይነት ነገር ያለ እንጂ ለድርድር ጉዳይ ይፈታል ብሎ በትክክል ካለማመን የመነጨ ይመስለኛል። እነዛ ቅድመ ሁኔታዎቹ ጠንከር ያሉ ኦልሞስት በፌዴራል መንግስት ሊደረጉ ይችላሉ ተብለው የማይገመቱ ናቸው ማለት ነው። እስካሁን ካየነው ባህሪ ተነስተን ባለፈው ሶስት ከፕሪቶሪያ በኋላ የፕሪቶሪያ ስምምነትም ከዛ በኋላ ያሉ ነገሮች መሰረት አድርገን ስናየው ቅድመ ሁኔታዎቹ ሊያሟላ ይችላል በሚል ግምት ሳይሆን ዝም ብሎ ጊዜ የመውሰድ ጊዜ መፍጀት ነው እንጂ በትክክል ፍላጎት የለውም በሰላም የመፍታት የሚል ግምት የተያዘ ይመስለኛል። በፌዴራል በኩል ኦብቪየስሊ ዝም ካለ አትሊስት ለፐብሊኩ ማለት ነው፣ ለፐብሊኩ ውስጥ ለውስጥ ከኦባሳንጆ ጋር ምን እንደተዋዋሉ ከዲፕሎማቶች ጋር ምን እንደሚባባሉ አናውቅም። ለፐብሊክ የሚሆን ነገር አለማለቱ ግን ብዙም ፍላጎት የለኝም ብዙም ግምት አልሰጠሁትም ለማለት ይመስላል ማለት ነው። ስለዚህ ደምረን ስናየው ግን ይሄ የሚያሳየን ምንድን ነው፣ በድርድር በጠረጴዛ የመፍታቱ ጉዳይ በጣም ትንሽ ተስፋ ያለው መሆኑን እናያለን። ቅድም ካነሳሽው የምዕራባውያኑ ጉዳይም አያይዘን ስናየው እነሱ ከዚህ በላይ ሄደው የግድ በዚህ መልኩ ነው መፈታት ያለበት ብለው ትንሽ ጠንከር ያለ ስራ ካልሰሩ በስተቀር ብዙም በጠረጴዛ የማለቅ በውይይት የማለቅ ጉዳይ ተስፋ የሌለው መሆኑን ነው እኔ የምገነዘበው።
1: እንግዲህ የአፍሪካ ህብረት ልዩ መልእክተኛ ኦባሳንጆ መሰል የሰላም ጥረት ሲያደርጉ የመጀመሪያቸው አይደለም። ይሁንና እነዚህ ጥረቶች ዘላቂ ሰላም ማምጣት የቻሉ አይመስልምና ችግሩ ምንድን ነው? በዚህ ሳምንት የተጀመረው የሰላም ጥረትስ ምን ያህል ተስፋ የሚጣልበት ነው? ለሁላችሁም የቀረበ ጥያቄ ነው። አቶ አወት በዚሁ ይቀጥሉልን።
3: ፕሪቶሪያ ስምምነት ትንሽ ማለት ተስፋ የጣልንበት ነገር ነበር ከነ ችግሮቹ ማለት ነው። ተስካ ካቆመ ሌሎች ጉዳዮች በጠረጴዛ ላይ በውይይት ሊፈቱ ይችላሉ የሚል እኔ ተስፋ አድርጌ ነበር በእውነቱ። ግን ከዛ በኋላ ያሉ ነገሮች ሳያቸው ስለኔ የሚታየኝ በፌዴራሉ መንግስት ወደ ስቴተስ ኳ አንተ የመመለሱ ጉዳይ በጣም ከባድ አይደለም። አዲስ ስራ አይደለም ብትሰራው ወደ ነበርክበት ትመለስና ከዛ በኋላ ወደ ጦርነት ለምንድን ነው የገባ ነው ተመልሰ እንዳንገባ ምን ማድረግ አለብን ዋና ችግሮች ምንድነው ብለ ደግሞ ጠረጴዛ ላይ ታመጣቸዋለህ ቢል ነበረ እኔ ያመንኩትና እንደዛ ሳይሆን የቀረው ጉድ ፌዝ የለም በትክክል በዛ የመፍታት ፍላጎት ቢኖር ኖሮ ከባድ ሆኖ አይደለም። አዲስ መስመር አዲስ ስራ ተራም የሚል ሀሳብ አለኝ። ስለዚህ አሁን ምን ያህል ማለት ተስፋው ምንድን ነው?
1: የአቶ አወት ስልክ ተቋርጧል። እሳቸው እየተደወለላቸው ነው። እስከሚገኙ ድረስ ከሌሎቻችሁ ጋር እንቀጥላለን። አቶ ነጋልኝ

0: አስፈታት ሂደቶችን የሁለቱን አካላት ፖለቲካ ውይይት ማድረግ እና ከዚህ በተለይም ከወታደራዊ እንቅስቃሴ ራሳቸውን ወደኋላ በማድረግ ለሰላም ስምምነት ተግባራዊነት በመንቀሳቀስ ረገድ ሁለቱም ኃይሎች ከፍተኛ የሆነ ዳተኝነት ወይም ፍላጎት አላሳዩም። ከዛ ይልቅ በተቃራኒ አቅጣጫ ነው። እንደተጀመረ በፕሪቶሪያ ስምምነት አካባቢ የተወሰኑ ውይይቶች የተወሰኑ በአፍሪካ ህብረት በኩልም የሞኒተሪንግ መካኒዝሙ ሰዎች የተወሰኑ ጉብኝቶች መቀሌ ያደረጉ የሆነ የተወሰኑ ተስፋዎች ነበሩ። ከዛ በኋላ ግን ሁለቱም አካላት አንዱ አንዱን በመወንጀል አንዱ አንዱ ጥፋተኛ በማድረግ የራሳቸውን የፖለቲካ ካፒታል ለመገንባት ነው እንጂ እውነትም የሰላም ስምምነቱ መሬት ላይ ወርዶ የትግራይ ህዝብ እንደ አጠቃላይ የኢትዮጵያ ህዝብ እፎይታ የሚያገኝበትን መንገድ አልወሰዱም። ከዛ ባሻገር እንግዲህ እኔ ሁሌም ብለው በተለያዩ መንገዶችም እዚህ ጉዳይ ላይ ስወያይ ትግራይ ውስጥ ያለው ችግርና አሁን በትግራይና በፌዴራል መንግስት በኩል በህወሓትና በፌዴራል መንግስት በኩል ያለው ችግር ብቻውን ተቀንብቦ የአገሪቱ ብቻውን እሱ ብቻ መታየት የለበትም። ምክንያቱም አጠቃላይ አገሪቱ አሁን ካለችበት የፖለቲካ ውጥንቅጥ ውስጥ አንዱ አካል ነው። እሱ ግዙፍ ሊሆን ይችላል፣ በተለይ ከተደረገው ጦርነትና ካለው የፖለቲካ ውጥረት አኳያ። ከዛ ባሻገር ግን ከትግራይ ጦርነት በኋላ የተዋለዱ ሌሎች ጦርነቶች አሉ፣ አማራ ክልል የሚደረገው፣ ኦሮሚያ ክልል ውስጥ የሚደረገው። ስለዚህ በተለይ ደግሞ ሁለቱ ኦሮሚያ ክልልና አማራ ክልል ውስጥ አሁን አክቲቭ ጦርነቶች ስላሉ እነዚህ ጦርነቶች ደግሞ ከተወሰኑ ወራት ምናልባት አመት ጀምሮ ከህወሓት ጋር ግንኙነት ስላላቸው በይፋ የሚገለጹ የግንኙነት መስመሮች ስላሉ አሁን ኦባሳንጆ ሄደው መቀሌ ላይ ውይይት ስላደረጉ ኢትዮጵያ ውስጥ ያለው ችግር ወይም በህወሓትና በፌዴራል መንግስት በኩል ያለው ችግር ይፈታል ማለት አይደለም። ምክንያቱም የሆነ ቁንጽል የሆነ የሰላም ውይይት ነው የሚሆነው። ያንም ቢሆን ኢንክሉሲቭ የሆነ ሁሉንም የፖለቲካ ኃይሎች ያካተተ ውይይት መደረግ አለበት ሲባል የፌዴራል መንግስቱ ከህወሓት ጋር የሆነች ውይይት በማድረግ ችግሩን እፈታለሁ ብሎ አስቦ ነበረ። ምናልባት ከዚህ ቀደም የሆነ ጊዜ ውይይት ስናደርግ ኢትዮጵያ ያስፈልጋት አሁን መንግስት በሚያዘውና መንግስት የፌዴራል መንግስት በይሁንታ በሚሰጠው አሁን ይሄ ምክክር በተባለው ኦር በሌላ መንገድ የሚመጣ የፖለቲካ ውይይት ሳይሆን አጠቃላይ ተአማኒ የሆኑ ታዛቢዎች የአፍሪካ ህብረትም አሁን አገሪቱን ችግር ለመፍታት እና አቅሙም ተአማኒነቱም በፖለቲካ ኃይሎች በኩል ያለውን እሱን ማየት አለብን። ስለዚህ ውጤት ሊመጣ የሚችለው በህወሓትም ይሁን ሌሎች ኃይሎች ጋር ውጤት ሊመጣ የሚችለው ተአማኒ የሆኑ አደራዳሪዎች ተጽዕኖ መፍጠር የሚችሉ በገንዘብም በምንም አቅም ያላቸው የሆነ ኃይል ፈንድ ሲሰጣቸው ወደ ውይይት የሚገቡ ፈንዱ ሲቆም ጫና ማድረግ የሚያቆሙ ሳይሆን በፖለቲካና በገንዘብ ኢንፍሉዌንስ ሊደረጉ የማይችሉ ተአማኒ የሆኑ ዓለም አቀፍ ገለልተኛ የሆኑ እንዲሁም የተለያዩ አካላት ያሉበት ከዛ ባሻገር ደግሞ ሁሉንም የኢትዮጵያ የፖለቲካ ኃይሎች የታጠቀም ሊሆን ይችላል በሰላማዊ የሚንቀሳቀስ እነሱን የያዘ ውይይት ማድረግ ከዛ ባሻገር እንደተባለው ከህወሓት ጋር የሚሆን ከሌሎች በመሳሪያም በሌላ የሚንቀሳቀሱ ኃይሎች ጋር ይሄን ያማከለ ውይይት ካልተደረገ በስተቀረ ኢትዮጵያ ውስጥ ሰላም ሊመጣ አይችልም። ከህወሓት ጋር የተነሳውን በአጭሩ ለመዝጋት ሁለቱም ኃይሎች የፖለቲካ ዊሊንግ ነው ወይም ፈቃደኝነት ያስፈልጋቸዋል። ሁለቱም ግን አሁን የያዙት የፌዴራል መንግስትም ከህወሓት ጋር የተስማማው ቀን አሁን የቀሩኝ ደጋፊዎች ሙሉ ለሙሉ ጥለውኝ የፖለቲካ ካፒታል ይናጣለሁ ይላል። ህወሓትም ቢሆን ከፌዴራል መንግስት ጋር የሆነ ስምምነት ካደረግኩኝ አንደኛ አሁን ያለኝን የተወሰነ የፖለቲካ እንትን እሱንም አጣውና የፖለቲካ ህይወቴ ሙሉ ለሙሉ ይጠፋል የሚል ሮንግ ካልኩሌሽን አለው። ስለዚህ ሁለቱም አካላት ዊሊንግነስ ከሌላቸው፣ ለፖለቲካዊ ውይይት ሙሉ ፈቃደኝነት ከሌላቸው አሁን በሚያደርጉት እንቅስቃሴ እና በመሳሪያ የታገዘ እንቅስቃሴ ውጤት ይመጣል ብዬ አላስብም። እና ዓለም አቀፍ ጫናውም ቅድም ሲነሳ እንደነበረው በጣም ዝቅተኛ በመሆኑ ማንም የሚናገረን የለም ብለው ስለሚያስቡ እሱም አንድ ይሁንታ ሰጥቷቸዋል። የፈለጉትን ወደ ማድረግ ነው የገቡትና ዓለም አቀፍ ጫና ከሌለ የፖለቲካ ዊሊንግነስ ወይም ፈቃደኝነት ከሌለ እንዲሁም ሁሉን አቀፍ ውይይት መደረግ ካልቻለ አሁንም ቢሆን የተወሰኑ ዲፕሎማቶች የሚያደርጓቸው የሆነ ቀን በሚያደርጓቸው ውይይቶች ችግሩ ይፈታል የሚል እምነት የለኝም እኔ።
1: ጥሩ አቶ ነጋልኝ፣ እንግዲህ መጨረሻ ላይ ላነሳው የነበረውን ጥያቄ ነው ያነሱት። መፍትሄ ወደ መፍትሄው ገብተዋል፣ በኋላም እናነሳዋለን። አቶ አወት ተገኝተዋል። አቶ አወት ስልኮ በመቋረጡ እንግዲህ ሀሳቦን አልጨረሱም፣ አሁን ሊጨርሱ ይችላሉ። ይሰሙናል?
2: ያ አመሰግናለሁ፣ አመሰግናለሁ። ዋናው ችግሩ ምንድን ነው? የጉድ ፌዝ ችግር ነው። ለምን መግባባት አልተቻለም ነው ዋናው። ማለት ሩት ኮውዝን ነው አሁን ለማየት

0: እየሞከርን ያለ ነው። ለምንድን ነው ለምሳሌ የፕሪቶሪያው ስምምነት ተስፋ አድርገንበት የነበረ የፕሪቶሪያው ስምምነት ለምን አልሰራም? መሬት ላይ አልሰራም እና ለምንድን ነው ያልሰራው ብዬ ስመረምረው በዚህ ጉዳይ በፌዴራሉ መንግስት በተለይ ማለት ነው። አሁን እዚህም እዛም ችግር የለም ምናምን አይደለም። ዋናው የፌዴራሉ መንግስት በጉድ ፌዝ ማለት ነው። ያለፈው አልፈዋል። አሁን ግን የግድ መፈታት አለበት። ዘላቂ ሰላም መምጣት አለበት። ቅድምም ሲባል እንደነበረ በትግራይ ብቻ ሳይሆን አጠቃላይ ሀገሪቱ ላይም ቢሆን ሰላም መምጣት አለበት ብሎ በተለይ የፕሪቶሪያው ስምምነት ከመተግበር አኳያ በቁርጠኝነት በጉድ ፌዝ አለመተግበሩ ነው ብዬ ነው እኔ የማስበው ማለት ነው። ይሄ ነው ማለት ሊታረቅ የማይችል ሊፈታ የማይችል ችግር አለ ብዬ አላስብም እኔ። ዋናው መፍትሄውም በሰላማዊ መንገድ በጠረጴዛ ነው ብዬ ነው ማመን። በጦርነት ዘላቂ የሆነ መፍትሄ ሊመጣ ይችላል ብዬ አላምንም። የተወሰነ ጉዳት ይደርሳል ወዘተ ወዘተ፣ ግን ዘላቂ የሆነ መፍትሄ ሊመጣ አይችልም እና እዚህ አካባቢ ነው ችግሩ የሚታየኝ። መፍትሄውም እንግዲህ በጉድ ፌዝ ቅድም እንዳልኩት ያለፈው አልፈዋል፣ አሁን ግን እውነተኛ ዘላቂ የሆነ ሰላም መምጣት አለበት። ሰላሙ የሚመጣ ደግሞ በጦርነት ሳይሆን ጦርነቱ ለሁሉም የኢትዮጵያ ሕዝብ እንዲሁም አካባቢውን ነው የሚያምሰው፣ ወዳልተፈለገ ነገር ይሄዳል። ስለዚህ እውነተኛ የሆነ የጠረጴዛ ላይ ውይይት ማድረግ አለብን ተብሎ ሲያዝ ነው መፍትሄ ሊመጣ የሚችል ብዬ አስባለሁ።
1: አቶ አብዱራህማን የእርስዎን አስተያየት ደግሞ እንስማ።
2: እንግዲህ እንደተባለው መፍትሄ የሌለው ችግር የለም፣ ግን የሆነ ችግር ሊፈታ የችግር ላይ ያሉ ኃይሎች መስማማትና ፍላጎት ያስፈልጋል። ይሄ ወሳኝ ነው። ይሄ እስካልሆነ ድረስ ግን ችግሩ በቀላሉ የመፍታት እድል በጣም የተወሰነና ዝቅተኛ ነው። በአሁኑ ጊዜ እንግዲህ በኢትዮጵያ መንግስት ህወሓትን አሸንፎ ጉዳዩን የመጨረስ ፍላጎት እንዳለ ብዙ የሚያሳዩ ነገሮች አሉ። እንደዚህ አይነት ደግሞ በድርድር ችግር ለመፍታት የሚያስችል ስላልሆነ አንፎርቹኔትሊ ያው ሁለቱ ኃይሎች ገጥመው አንዱን እስኪያሸንፍ ችግሩ እንደቀጠለ ሊሆን ነው ማለት ነው።
1: እንግዲህ በቅርቡ ደግሞ ጽምዶ የሚባል ጥምረት ስለመፈጠሩ እየሰማን ነው። የፕሪቶሪያ ግጭት የማቆም ስምምነት በህወሓትና በፌዴራል መንግስቱ መካከል ነው እንግዲህ የተደረሰው። አሁን ከዚህ ቀደሙ መንገድ የሚደረግ የሰላም ጥረት ዘላቂ ሰላም ማምጣት ያስችላል ወይ? እንግዲህ የአዲሱ ነገር አለና ካልሆነ መፍትሄ የሚባለው ምንድን ነው?
2: የጽምዶ ጉዳይ እንግዲህ የህዝብ ለህዝብ ግንኙነት ነው የሚመስለው በኤክስተርናል ሲታይ ማለት ነው፣ ወይም እነሱ እንደሚሉት በተለይ ደግሞ በትግራይና በኤርትራ ህዝብ ሰላም ለመፍጠርና ለመታረቅ ተብሎ ነው። እሱም እየቀጠለ ነው፣ ግን ውሎ አድሮ ወደ የጦርነት ጽምዶ ወይም ጥምረት ከመሆን የሚቀርለት አይመስለኝም። ምክንያቱም በአሁኑ ጊዜ የኢትዮጵያ መንግስት ለኤርትራም ለሱዳንም ትግራይና ለሌላ የኢትዮጵያ ኃይሎች እንደ ፋኖና ኦላ ያሉ እንደ ጠላት ሆኖ እንደ ስጋት ሆኖ እየመጣ ስላለ የሚባለው ጽምዶ ወደ የጦርነት ወይም ደግሞ የወታደራዊ ጥምረት ከመሆን የሚቀርለት ነገር የሚኖር አይመስለኝም። ይሄ ደግሞ ጉዳዩም ይበልጥ ውስብስብ ሊያደርገው ነው ማለት ነው። የኢትዮጵያ ኢንትራ ኢትዮጵያ ኮንፍሊክት ከመሆን አልፎ እንደ ሪጂናል ኮንፍሊክት ሊሆን ይችላል። ይሄ እንግዲህ አሰላለፉ አሁን በሱዳን መንግስት በኢትዮጵያ መንግስት ላይ ክስ ሲያቀርብ ቆይተዋል፣ ሲነገርለት ቆይተዋል። በኤርትራ በኩል ደግሞ በኢትዮጵያ በኩል የባህር በር በሚል ሰበብ የጦርነት አዋጅ ታውጀዋል እና የአሁኑ ጦርነት የህወሓትና የኢትዮጵያ መንግስት ከመሆን አልፎ ወደ ሪጂናል ኮንፍሊክት የመሆን እድሉ እሱም ትልቅ እየሆነ እየመጣ ነው።
1: መፍትሄው ምንድን ነው?
2: አዎ መፍትሄው በአሁኑ ጊዜ በኢትዮጵያ መንግስት አይ ቲንክ ኢኒሽቲቭ መወሰድ አለበት። ምክንያቱም ኢትዮጵያ መንግስት ከሚከተለው ያለው ፖሊሲ ከዛ መታገጥ አለበት። ለምሳሌ ከፋኖ ጋራ የሚያጣላ ነገር አልነበረም። ምክንያቱም ፋኖ የኢትዮጵያ መንግስት ደጋፊ ሆኖ ነበር ትግራይ ላይ የዘመተው። እና ትጥቅ በኃይል የማስፈታት ነገር ወደ ግጭት ሊያስገባ አያስፈልግም ነበር። ሌላው ደግሞ ከትግራይም ከሌሎች የኢትዮጵያ ተቀናቃኝ ኃይሎች በሰላም የመፍታት እድሉ ያለው በኢትዮጵያ መንግስት ድጋፍ ብቻ ነው። ሌሎቹ ፈልገውም አልፈለጉም ኢትዮጵያ መንግስት ካልፈለገው ሊሆን አይችልም። ከሪጅናልም እንደዛው ከኢትዮጵያም ከኤርትራም ከሱዳንም ጋር ተመሳሳይ እርምጃዎች መውሰድ አለባቸው። የባህር በር እየተባለ የሰላሙን አንደርማይን የማድረግ ስራውን ማስቆም አለባቸው። ግን እንደሚታየኝ አሁን ባለፈው የምክክር ኮሚቴውም እያሳዩት ያሉት አሁን ምንድን ነው የህገ መንግስቱ ለውጥ ለምሳሌ ሊደረግ የክልሎች የነዚህ ኃይሎች ሳይሳተፉበት አዲስ ህገ መንግስት ለመስራት እየተፈለገ ነው ያለው። ሲስተሙ በሙሉ ከፌዴራል ዲሞክራሲ ቀይሮ ወደ ፕሬዚደንሻል ሲስተም ለመግባት እየተፈለገ ነው ያለው። ስለዚህ በኢትዮጵያ በኩል ኢንፋክት አብዛኛው ጫና ያለው በእነሱ ነው መሆን ያለበት፣ ለውጥ እንዲያሳዩና የሌላው አሳታፊ የሆነ ፖሊሲ እንዲከተሉ። እነሱ በጣም እዚህ ላይ ጫና ላያቸው ላይ ካልተደረገ ምንም አይነት እንትን የችግር መፍታት እድል ሊኖር አይችልም።
1: አቶ ነጋልኝ፣ ጽምዶ የሚባለው ጥምረት በሚሞከረው የሰላም ጥረት ላይ ተጽዕኖ አያሳድርም ወይ?
3: እሺ፣ አሁን እየተፈጠሩ ያሉ ጥምረቶች በህዋትና በፋኖ በኩል እንዲሁም በኦላ ወይም ኦሮሚያ ውስጥ የሚንቀሳቀሱ ኃይሎች ከዛም አልፎ እንግዲህ የኤርትራ መንግስትን ያካተተ ጥምረት መፈጠሩ፣ አንድ መካድ የሌለብን ነገር የፌዴራል መንግስት ለሰላማዊ ውይይት ያለውን ፍላጎት ዝቅተኛ የሆነ ፍላጎት ብዙዎቹን ኃይሎች ለዚህ አይነት ወይም ወደዚህ አይነት ትብብር ለመግባት ገፋፍቷቸዋል የሚል እምነት አለኝ። ይሄ ነገሮችን ማለባበስ ሳይሆን አንዱ ምክንያት ይሄ ነው። ምክንያቱም አገር ውስጥ በተለይ አገር ውስጥ ያሉ ኃይሎች በመሳሪያ ታጥቀው መንግስትን ለመገልበጥ እየታገሉ ያሉ ኃይሎች በተለይ ኦላ የፋኖ ኃይሎች ወደ እንደዚህ አይነት ጥምረት ወይም ወደ እንደዚህ አይነት ህብረት ለመግባት የገፋፋቸው ምክንያት የፌዴራል መንግስቱ በተለይም ከህወሓት ጋር የታየው የውይይት ሂደት ውጤት አላመጣም። ስለዚህ ከፌዴራል መንግስት ጋር ተወያይቶ የፖለቲካ ልዩነቶችን በሰላም መንገድ የመፍታት እድሎች የጠበቡ እንደሆኑ እነዚህ ኃይሎች ተገንዝበዋል፣ በተለይም ሀገር ውስጥ ያሉ ኃይሎች። ስለዚህ ምንድነው አማራጩ? ሁሉም የኔ ጠላት ነው ብለው ህወሓትም እነዚህ ሀገር ውስጥ ያሉ ኃይሎችም የእኛ ጠላት ነው ብለው የሚያስቡትን ኃይል በጋራ ለመጣል ይህን እንደዚህ አይነት ህብረት ፈጥረዋል። ነገር ግን እኔ ምናልባት ከዚህ ቀደም በነበረ እዚህ ውይይት ላይ እንደ ኢትዮጵያ እንደ ሀገር ሲታይ ግን እንደ መፍትሄ ሲታይ ግን አሁን ይሄ ጥያቄ ከመፍትሄም ጋር ስለሚገናኝ በእንደዚህ አይነት መንገድ ኢትዮጵያ ውስጥ የፖለቲካ ለውጥ ወይም የሰላም አማራጭ ሊመጣ ይችላል የሚለው እሱ አሁንም እኔ እዚህ ላይ ልዩነት አለ፣ ጥያቄም አለ። ምክንያቱም ቅድም እንደተነሳው እነዚህ ኃይሎች የሚያደርጉት እንቅስቃሴ ከአገር ውስጥ ብቻ ሳይሆን ከውጭም ኃይሎችን ፍላጎት ያላቸው ናቸው እና ወደ ጦርነት ቢገባ ኢትዮጵያን ወደ ባሰ ቅርቃር ውስጥ እንጂ ወደ ለውጥ ያመጣታል የሚል እምነት የለኝም። ከዛ ይልቅ ግን ምናልባት እንደ አንድ ፖዘቲቭ ነገር ሊታይ የሚችለው እነዚህ ኃይሎች ልዩነታቸውን ትተው በጦርነት መንግስትን ለመገልበጥ ፍላጎት ካላቸው ጫና ለማድረግ መንግስት ይህንን በማየት ወደ ውይይት እንዲመጣ ለመግፋት የራሱ በሌላ በኩል በጎ አስተዋጽኦ ሊኖረው ይችላል፣ በጎ ተጽዕኖ ሊኖረው ይችላል። ስለዚህ መንግስትም ይህን በመገንዘብ በተለይም የፌዴራል መንግስት እንደ ፌዴራል መንግስት አክት ማድረግ አለበት። አሁን እነዚህ ኃይሎች የሚያደርጉት የተለያዩ የመሳሪያ እንቅስቃሴዎች በውይይት የሚፈቱ ከሆነ ምናልባት ሁሉም ባይሆኑ የተወሰኑት ፍላጎታቸውን ገታ በማድረግ ወደ ውይይት ወደ ጠረጴዛ ሊመጡ ይችላሉ። ስለሆነም በዚህ ላይ የፌዴራል መንግስት ከፍተኛ የሆነ ፍላጎት ማሳየት አለበት። ኢትዮጵያ ውስጥ በፖለቲካ ውይይት ልዩነቶችን መፍታት ይቻላል የሚለውን እና አገሪቱ ላይ በፖለቲካው ላይ በጣም ከፍተኛ የሆነ ተጽዕኖ ያመጣል። በተለይ ወደ እርምጃና ወደ ጦርነት የሚገባ ከሆነ ምናልባት ይሄ የኢትዮጵያ ውስጥ ያሉ ኃይሎች ብቻ አይደለም፣ ሌሎች ኃይሎችም በጎረቤት ያሉ እነሱን ጎትቶ ኢትዮጵያን ወደ በለጠቅ ወደ ከፍተኛ ቅርቃር ውስጥና ከፍተኛ እልቂት ውስጥ የሚከት ስለሆነ ይህንንም በመገንዘብ የፌዴራል መንግስቱ አሁን ከሚያደርገው የፕሮፓጋንዳና ማንም አይችለኝም አይነት ወጥቶ አሁን ያሉትን ኃይሎች ወደ ሰላም ድርድር እንዲመጡ ይሄ የተለያዩ ኃይሎች በተለይ ከፋኖ ጋር በተገናኘ የተለያየ ጊዜ እጅ ሰጡኝ እንደዚህ ሰላም ይሻላል በገቡ የሚላቸዋሉ። ወል በዛ መንገድ የሚመጡ ከሆነ ጥሩ ነው፣ ግን እንደዛ አይደለም። ከፍተኛ የሆነ የፖለቲካ ቁርሾና የተደራጀ መሳሪያ ይዞ የሚታጠቁ ኃይሎች
4: በተለያየ መንገድ በተለያየ ጊዜ የሚወጡ የተወሰኑ ክንፎች በሚያደርጉት ወደ ሰላም የመጣት ፍላጎት እሱ አይደለም ሰላምንም ያመጣው። የተደራጀ የተጠና በስርዓት ታዛቢ ያለው ተቆጣጣሪ ያለው የሰላም ውይይት ካልሆነ የተወሰኑ ኃይሎች ሸሽተው ወደ መንግስት ወይም ከርተው ወደ መንግስት ስለገቡ የሰላም ውጤት ይመጣል ማለት አይደለም እና ከፍተኛ ተጽዕኖ ያመጣል በሀገሪቱ ፖለቲካ ላይ። ይህም ከአገር ውስጥ ማልፎ ሌሎች ኃይሎችን የሚስል ስለሆነ በከፍተኛ ትኩረት መንግስት ለሰላም ክፍት መሆን አለበት፣ ለውይይት ክፍት መሆን አለበት ነው የምለው።
1: አቶ አዋት ስልካቸው በመሃል ተቋርጦ ነበረ። ጥያቄውን ሰምተዋል አይደለም? አቶ አብዱራህማን ከመውጣታቸው በፊት ሰምተዋል?
0: አዎ ሰምቻለሁ። እኔ ከኔ በፊት የተናገሩት ተወያዮች ስፔሻሊ የአቶ አብዱራህማን በደንብ አዳምጫለሁ። እኔ ከሱ ጋር ሙሉ በሙሉ እስማማለሁ። ማለት ምንድነው አሁን የኢትዮጵያ መንግስት ኳሱ ያለው በኢትዮጵያ መንግስት ነው ብዬ አስባለሁ እኔ። ምክንያቱም ማለት መንግስት ነው እሱ መንግስት ነው አሁን በክልል ያሉ ችግሮች እሱ ነው እንወያይ እንፍታው ያለፈ አልፈዋል በዚህ መልኩ ነው መፈታት ያለበት የሚል ማለት እውነተኛ የሆነ ጄኒን የሆነ ፍርዱነት ሊኖር ይገባል ብዬ አስባለሁ። አሁን በዛ በኩል ያለን የሚታየኝ ምንድን ነው በጉልበት ሁሉም ነገር በጉልበት ፈተዋለሁ እኔ የተሻለ አቅም አለኝ የሚል ነው። እሱ አይመስለኝም ማለት ነው። ችግሩ ቅድም ሲባል ነበር ዋንስ ጦርነት ውስጥ ከተገባ አሁን የህዝብ ለህዝብ የሚመስሉ ለምሳሌ ጽምዶ የምንበለው ጥምረት የምንበለው እንግዲህ የራስን የመከላከል ጉዳይ ስለሚሆን አሊያንሱ ይጠናከራል ማለት ነው ይጠናከራል። ስለዚህ ኢንትረስት አለን የሚሉ የውጭ ኃይሎች ይገባሉ፣ የራሳቸው ኢንትረስት ይዘው ማለት ነው። እኔ የሚታየኝ በዛ መንገድ መፍትሄ አይመጣም ነው የምለው። አይመጣም ጉዳት ነው እንጂ የሚያደርሰው መፍትሄ ሊያመጣ ስለማይችል፣ ነገር ግን በጠረጴዛ ደግሞ ሊፈታ ስለሚችል ጄኒን የሆነ ፖለቲካዊ ውይይት በማድረግ እውነተኛ የሆነ ፖለቲካዊ ውይይት በማድረግ ሊፈታ ስለሚችል ዋናው ኳሱ የኢትዮጵያ መንግስት ምንድን ነው ኢኒሽቲቭ ወስዶ ቢሰራ ከቅጥር ቆርጦ ቢሰራ በዚህ መንገድ ነው መፍትሄ ሊመጣ የሚችል የሚል ሀሳብ አለኝ።
1: አቶ አወት ልጃለም የህግ ባለሙያና ተንታኝ፣ አቶ ነጋሌ መኳንንት የዓለም አቀፍ ግጭትና ዲፕሎማሲ ተመራማሪ፣ እንዲሁም አቶ አብዱራህማን ሰኢድ የአፍሪካ ቀንድ ጉዳዮች ተመራማሪ በውይይቱ ሀሳቦቻችሁን ስላካፈላችሁን በጣም አመሰግናለሁ። እግዜር ስጥልኝ። ደህና አምሹ፣ ደህና ዋሉ።
4: እሺ፣ እጅግ እናመሰግናለን። መልካም ምሽት።
1: ደህና ቆዩ።
0: እሺ፣ እናመሰግናለን።
5: ለውይይቱ እኛም ሂሩት መለሰንና ተወያዮቹን እናመሰግናለን። ውይይቱን በቀጥታ በፌስቡክ በቴሌግራምና በዩቲዩብ የሚከታተሉ አድማጮችም የተለያዩ አስተያየቶችን ሰጥተዋል። ከነዚህም መካከል ተስፋ ያየለ፣ ብርሃኑ ተሰማ፣ እድል አለሙ፣ ሁሴን ከተማ፣ ተስፋዬ ድሪባ፣ ጤና ደስታ፣ ጸጋዬ ተፈራ፣ ሳሚ ድሬ፣ ወንዶሰን የተባሉ አስተያየት ሰጪ፣ እንዲሁም አቶ ገሞራ፣ ሶፊያ የሱፍ፣ ሱመያ ይሳቅ፣ ጽጋብ ፍስሀ፣ ዛሃራ መሐመድ፣ ያሲን ይማም፣ እንዲሁም አላዛር በኃይሉ፣ ታምራት ቦጋለ፣ ክንፈ ይፍጠር፣ ደስታው በለጠና አብዱል ሁሴን ከሞላ ጎደል። በጣም በርከት ያለ አድማጭ ስለሆነ እነኚህን ለመጥቀስ ሞክር ያለው። ሳሚ ሀብታሙ ኩመራ የተባሉ አድማጭ ደግሞ ዶቸ በለ ውይይቱን በማዘጋጀቱ አመስግነዋል። አድማጫችን እኛም እናመሰግናለን። ከሞላ ጎደል የተሰጡት አስተያየቶች ሁለቱም ወገኖች ማለትም የፌዴራል መንግስቱና የትግራይ ክልልን የሚመራው ህወሓት ለህዝቡ ደህንነት ቅድሚያ ይስጡ፣ ከፍጥጫ ወጥተው ወደ ሰላም ወደ ድርድር መምጣት የተሻለ ነው የሚል ጠቅለል ሲል ከሞላ ጎደል ይሄንን ይመስላል ማለት ነው የተሰጡት አስተያየቶች። ለሰጣችሁን አስተያየት ሁላችሁንም እናመሰግናለን። እንግዲህ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ነው የሚቀሩት። የማጠቃለያ ዜና አሰማለሁ። የዛምቢያ ተቃዋሚ ፓርቲ በሀገር ክህደት ወንጀል እንደተከሰሰ የሀገሪቱ አቃቤ ህግ አስታወቀ። ባሪያን ወንዳቢ እንደ ጎርጎሪያኑ አጥቆጣጠር ባለፈው ነሐሴ 13 ቀን 2026 ዓ ም በሀገሪቱ በተካሄደው ምርጫ ፕሬዚዳንት ይቼሌማን ተከትለው ምርጫውን በሁለተኝነት ያገባደዱ መሆናቸው ይታወቃል። በኒጀር ዋና ከተማ ኒያሚ በወታደሮች ተቀስቅሶ የነበረው አመጽ በኒጀር መንግስት ታማኝ ወታደሮች በሀገሪቱ የሩሲያ አፍሪካ ጦር አባላት ድጋፍ መክሸፉን ተከትሎ ከተማዋ በዛሬው ዕለት አንጻራዊ ሰላም ማግኘቷ ተነገረ። እስራኤል በማዕከላዊ ጋዛ ሰርጥ ፈጸመችው የተባለ የአየር ጥቃት ሁለት ፍልስጤማውያን ሰላማዊ ሰዎች መገደላቸውን የህክምና ምንጮች አስታወቁ። ከሞቱት አንደኛው የሶስት ዓመት ህፃን ነው ተብሏል። ቱርክ፣ ሳውዲ አረቢያ እና ፓኪስታን በጋራ የመከላከያ ስምምነት ላይ ለመምከር ነገ ኢስታንቡል እንደሚገናኙ የቱርክ የውጭ ጉዳይ ሚኒስትር አስታውቋል። ጠቅላላው ስርጭት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ ጤና ይስጥልን።